በተለይ ላይ ሀገራው ያና ካካ ለከተ ነው አብረን ምንም ሰነ ተለመደን መንገ ያና ረማይ ሊትራን ዘና ካን ይገኝዮ ንኩር ሆሊ ያመቸና ረሃባረን እንዳን ሙንና ሙሩጎ ሚኒስትር እንዳን ሙንገ እክረይ ዮ ሉንጊ ቻናጋ ኢሳካ ማሉ አጃሙስ ያ ዳይቹረርና ላኩላ ሁንድ ማዮ ሻሪ ጋ ዳይናል ጋ ዳኒሉንጋ ኩለ ዳውዱማን ገ ሙቸናው ዴሌጌሽናል ጉቨርነማ ንገደምናው ሙቸናው ጉቨርነማ ንገደምናው ሙቸናው ጉቨርነር ያ ዳይድራን ያለ ግቴ ሉንጋ ኩለ ዳይናይም ጋን ጋድራን እንድኪ ደ ጋን ጋ ኩለ ዳረ ነው ጋ ያ ማያል አሁንድ ዲፓርትመንት ጋ ኢቻን ጋ ኮርቦል ዮይ ወልንጊ አልዮሮ ያሊያ ካዲንግረ ያሊያ ቻፖንሚንጊ ከደካዳ ያሮ ምናኑ ሐላማ ካይቦንጊ ከደካዳ ንገድራኒ ኮል ጋፋርዳና ሊያጋሚ ወይ ፒንጋ ዳያ ያካልዲንጊ ከደካዳ ንገድራን ወልኒፎ ዮይንገ ዳይዲንግ ዳንማ ካውሊንጋን ጋቻልጋና ላቻዳን አቸኖ ጀኒር ላቢያ ውኒ ማራይ ማይ ገደዳ እንዶሶ አኩኒን ጀኒር ላፈዮ አቼ ዲግረ ዲግና ጋደን ማኮሊያ ግሬ ዳያቼ ዲንግ ሐላዳና ቻጋውዶኒዮ አቻ ወንድ ኮርቦል እንጋዳን አንገረተን ሙድረም ሁሉ ይቆላልዮ አቼ አውንድ ካውሊንጋን ግንጋ ዳን ሉንጋ አሁሙ ዳን ኢሳካ ማሉ አጃሙሳ ዮዮ ዳቼ ግኒታና ቻጋ አቼ ፒሮዲንግ ደ አቸኖ ካፕለ ኩሩ ጋጂ ክላዱ ገንዲ ቢካም ጉሮ ዳይንግላ አቸኖ ዮ ኤነሪጉ ከዱጉ ግሬ ዳይጋም ኤነርጊቲ ግንደነ ኩሮ ወይ ቴሬጋው ነማሬ ማይ ንጋ ዮሙ ዲንጋ ሃልንገ ዳይዶ ዮ ጎሮ ፎጎ ሃልንገ ሚዮንጋ ወይ ሄንጋ ናይጋ ሃላይ ማጎ ዳይድራንጎ ኩሮ ዳኒ ግቲ ሃልንገ ወሊግኒ ፎ አኩልንገ ዮል ንጋ ዳይዲንገ ዳንጎና ቻጋል ካውሊንጋ ንግሬ ነኮይ እናላግሬ ዮይጎ አባራግቲ እንግዲህ አባሪዮ ዳንዮ ናምሩጎ ሚኒስትር ንጋ አማዩ ሚኒስትር ንጋ ኡኮራ ንጊቻን ጋ ፓሰሌ ካናቤ ማርሴሌ ቹሪዮር ናላኩራ ወንደፓላ ናሉንድ ማዮ ኬቢ ኦያስተ ወልንግ ደና ሊዮሮ ናቻፖሎ ሚጎንጌ ከደካዳ ንገ ዳያ ይኮለ ሄጃማይ የዲኒው ሚጎን ይኮለ ጃማይ ሚጎ ሆንገራ ዮንጋ ያናቻፖለን ንግሪያቾ ኖ ናኬረን አላማዲዮ ንሙይም ዲንገ ዳይዲንገ ረንጋ ሃላ ሚጎ የርሽፕ ሃስትሩዋ ንገ ይኮለ ንገ ዳይድራን ሞንጋ የማንጋ ዮል ይቦ ሚጎ ንጋ ዳይከይ ንጎ በንሶ ንግራ ኮለን ይከይ ሉንሃይ ጋ ኮላልጎ ሉጉ ድምሮይ ሉንጋናራይ ካሙርቾሬ ቸረ ፒሬዶ ይከይ ሃይነ ንገ ዮል ይቦር ንገ ዳንሞ ሞንጋ ሃንገ ዳይዲንገ ከደካዳ ንጋ አኩንጎ ሆከማ ዳይ ንወልገን ሩዋ ሚጎዮ ዳይዳን ሙንጋ ቾኖ ዮንግዲዮ ዳን ሙንግዲ ሙሂማንጋ ዳያ ቾኖ ይማርካል ካል የንኪዳን ግሬ አውንድ ካወሊንጋ ነው ፓሰል የካናበ ማርሴሌ ዮ ዳይና ቻገ ሚጎዋ ጃማ እዲኒ ሚጎ ጃማ እንጀሊ ያንጋዮ አቾኖ ሚዮንጋ ሐላይ ኮልጋ ዳይድራን ሙንጊ ቻናጋ አጃንጋ ዮልገ ዳያ ሃይድራን